አረ ዋይን ሰቲ ፎረንድ የዛይ ዋይን ሰዲ ኤላ ቦና ሁባቹ ባባ አንተ ተለጋችሁ ነው ተመስመን ሳለ ሶቱ እስንጽል ታትላን ለማፈሎ አቢኪንታ ዲባካ ዲዴዲ ሎንጎቸ ካጋዲ ዲዴዲ ሎንጎቸን ተባ አንዴ ጎድ አንዴ ውሪሙ አውጆፋ ጋማሴት Barre batu bacha monati impana Ah, papu muti impana